0: ዝመስል ክትከታተልዎ ከዓ ተስፋ ይገብር። ቀፂለ ናይ ኦሮማይ ኣብ ናይ ሓሙሽተ ሰዓት ገርገፍ ኳ ክምፀልኩም እየ ድሕሪ እዛ ክኸምብሊ
1: ክምርቐኪ ኤርትራ ሃገረይ ዋላካዝ ዘለኹ ዕድመ ንዶክተር ንኢንጂነር ንጠበቓ እምበር ንምርቓ ዘይከውን እንተኾን ክሳብ ሸምጊለ ንምርቓ ዝበፅሕ ክፅበይ ኣቕልስ እዩ። ግዜ ከለኒ ግዜ ክፅበይ ደሎ ኣብ ዘለኹ ዕድማ ኮይነ ቦታ ሽማግለ ሒዘ ዘይምርቐኪ ኤርትራ ሃገረይ ርቀካ ሃገረይ ብርክ ትብሊ ተሓጎሲ ዘመንኪ ደስታ ብደስታ ይኹን ወትሪ ጥፍሲ ለሰ ይኹን መሬትኪ ልምልም ኣብ ለጭልጭ ብዓለም እንዳበልኩም ምርቃይ ክጅምር ሃገረይ ኣትብርክታ ሓላል ሃገረይ ዕቤት ምዕባለኺ ካብ ካልኦት ተወዳዲሩ ይብለፅ ከም ፊልም ትግርኛ ጀሚር ብያ ይቋረፅ ኣንቲ ዝፈትዋ ዘፍቅር ሃገረይ መልክዕለይ ማዕርግለይ ካብ ፀጉሪ ርእስኺ ክሳብ ፅፍሪ እግርኺ ብወርቂ ንደዲ ካብ ጫፍ ንጫፍ ከም መረብ እስጢፋኖስ ባንዴራ ተኸሊ ክልተ ወደባትኪ ወቕልቲ ወደባትኪ መራኽቢ ዕልቕልቆ ዝለኣኽሊ ኣኽኪ ዝስደድ ሰዲድኪ ማዕከል ኢምፖርት ኤክስፖርት ኾንኪ ዓለም ተራእዮ ደርፊ ጥራይ ዝስራሐሉ ናይ ክሊፕ ስቱድዮ ካብ ምዃን ይጋላግሎ ክልተ ወደባትኪ ሓንቲ በዓልቲ ፀጋ ዓደ ኩሉ ዝርከባ ማዕብልለይ ሓንቲ ብሓንቲ ዕበይለይ ሓንቲ ብሓንቲ ጸጋሃብቲ ኺ ንዓኹ ኾይኑስ ይኾን ጎረባብቲ እናበልኪ ጽልየልኪ ለይቲ ምስ መዓልቲ ኣይትሸርሸር ጥራይ ብናይ ብልፅግና ፓርቲ